ጅብ ትርሙት እናስ እና በስተይ ነው ደማ ወደና ነው ስለ ፎን ፎን የትሙ ድም ፎን ነው ኮ ያትሮቢ ፕሮሞሽን ሶ እና ወያሱ ድንማ አይሻ እንግዲህ አንይ ሙይ